መዝማሬ ሊመዋል ይናሳምኑ መከራን ልቤ ተሰቀለ ሀማሲም ጎገረው ሰው ሁላ ገንዘቡ ጓት ወይዞተ አገሬ ባህር ዳር አገሬ ዘንዘልማ ተካፍሎ በልቶታል። እግዚአብሔር ስንን አመሰግናለሁ ነጋሽ የመላገይ እንዴት ሆናለሁ።